0: 정도도서말 마운진 대군의 한글렉치 조량후그 집에 뜨가 조량후그 근데 그건 봤 흥은 벌어프레스 집스틱은 흐르든 흐르든 흐르든 자와울양포아르제란 송두기남느야셀들 송두부심은마왕진 홍연내히조센 어째로야르벨리 자울양포대조부자 아르벨언내기기남베든 토스텔호야레버레벌다 아가르팽야리헤벌가나스위미니이벌 으샹야우두베니에리 자울양포 송두기는 야라 아무 당당한 업체이제 송두여 우주하는 조량소비 이렇게 얘기 서로들 벨드워치 월세 이기는 한국은 토슬로 하간 야가 힘벌마이 자 허여러분 은 우두시 다리들 이지나 토슬라 조량소 허여딱 술짓 벌벌 맥트르흐튼 으르드미 소락튼 에만 덜단 까르타간 깜 으르드미 일대기 아트깃 마 운칭 대하야불 손에 두르푼 징인 위드벌 덧갓 얼드네 위양 황청인 흐름이 오군 덜질래 마 운칭네 위에 자울양수 대사이라 분들 대세발발 암기렉시모 자울양수네베이야 더대가 더듣네 우리 여기에 같은 탈도를 들죠네 훗! 여름만은 무슨 노래한 황천길 흐름 듯해 가라다실라 대세기 다산나 발가하간 송도 두셈을 마운지니 대산나 타툼만 하예스는 대대 아버지가르제 마운징 돌 스무허리제 송도지 세무흔 우지 에너후까지 스무허리 백툰 비 얼만 이지니 토슬른 아버지가르지리여 Эдүрбэдрийн нэхтлаа сонтуу. Сонтуу төсөн маавн чинь хөрмөндөө жохсоод бараа үлгий бараа. Чоу лямфу. Хүгэн санамгэгар хэрмэнэ дотыр тал түнэ бараад амхэнаар аваад дотгар хүрэлэн дуэр сонтуугэн жарлагар хэдуадаа астэн тол уэрүү күнгэгэ гэл дарвээхэ бэдэг толдан хаани хэржэн Kuvalum kumtar hurjilleshi
1: Эрхэн хүндэтэй сонсогчдо Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын алтан хором тусгай нэвтрүүлгийн энэ удааны дугаар энэ дүхрээд өндөрлж байна. Найруулагч нэвтрүүлэгч Журамт Хянагч Отхон Хөвчин Хүлэн сонссон та бүхэнд баярлалаа. Та бүхэн залгаад Тубаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлээн авч сонсоорой.